ብዙ የሴትኝ ሚን ለስቆድ ታውርኛ ነብ ታርሁርኝ ነብ ይንዲጀ ላይ ቁይ ቁይ ወደ ፈረከሰው ይልቃል ታሙ ለምሃ